ሸዋን ወጣት ሲሰኳ ጣና ወጣት ሲሰኳ ጣና ኳጡንዱን ዕደዓና ዕደዑንዱን ኳጣና ዕደዑንዱን ኳጣና ኪቤ አረብ ዲር ፖየዝ